0: yıktın sıkıda la da rırgın yıktın doksaktan. Pata meni meniz gılgın yuge. Kapı tırka mına açıyarınkı siyazi hınsı sıkı tırka aşyalı da üstü o. Tımıdalık kırgın inanır eşek günler ezeci. Dagın anın uçur tığı kuru yönler ezeci. Tığı yüçyre yıktın yuğunda lerin kırgın yıktı tıkı takırkı sarıma hengi yuge. Ağabey yuge ya.
1: Dengi de ngomar. Ngomar. Şu... Tahamaranda zon sonjina chi karkar ge shayi tag zatelin jogon danda shayi tin dalena doko karge kago kse gon danda chi rangge ni chalin joju tag sanlu na rumela ta karge shayi ti chasgena do na teyin jogon danda yana nge kishalanda wako oiga marga kse gon danda orki shayi chom marga kse gon danda namo i da tang karge chasgena do na ta tara hama ge shayi ge zatelin jogon danda namo ge nang chalari yoke di chenge karge hama di sonjina shayi nda karge chonu ge chenge ta shi pandin dang jig ma khini yana ta shu manga zna tarong dar su menu gchen ga haman de ga chin na che len in dkhin jo jun de chong ja da ha chang ga chen bol ti chen ga hama don chong jin na ol rang ga ta shi pandin cham nu ga dong rak tam jil la su ga gidin da chi kon sha kun sha i tik tam ji shel yana ga dong ra ta shel ta ga shu ko khoi chan de ta ga jin de na ta pan tu ga yo kwa ri yo ni da mol se go Tianjini da chu chug ta kone ni kapda no chu da hamar and da dil da tang kapda ku ta chu sobcha zon chon yana girgin zon chon jinara shayin de chu da khoyglu qutu nang da jesang ju ran da zung i thala yang chu shangin ha ma na chu pechen da da mo yana ra ha chang zang ga sang di yang ta chi chu lotra zon chon jina khoyglu tang jewi shangil gang gang de pe ki yo ni nan da zung i than yang gi kapda ga thon thon ni na
0: Oh yeah, mm-hmm. 마치로던진이나 달토던데 소나츠그네 니스토닉 탐발도츠그네 데타나 니스토닉 탐발도니레 담농 회룩니 모스시티 다와죠 로징아타 회룩 다와이너모 회룩 다와 카이탄다 다 카샹아 피파 질라 콤프레시아지 르크파 농프린시앙 사츠니 카상 토무즈시타 카브톤니 아지티게 달링조그노 로징아 페코노모
1: 리
0: 로징아 페코노 나니타 다터리야 다 카이즈게 정고토나 세구지라 마초 카이즈 정고토나 타우르 어치지게 테 흐츠 다 알랑사 끊트가 요크토모 차츠는 거고모
1: 나리
0: 다트도 코타이야 다 마가심지기 상토노소 페노기즈 냥카겐 저선다 타마네 냥카이나 다 타만선이나 믹스스스미지 시치 믹스 니위 믹스 뜨기샤크다너모
1: 나리
0: 다트기즈 냥 저선네 인타 잠바즈긴 어그니 예튼글 라키치즈 와카치 르기즈 라키치즈 드기샤크다나 다 도르 디나 Kayıg jangı da nasıl gider? Kayıg jangı da tamam o çuğu yığında da kunda kayıg jangı jangı var mı? O çuğu arını da jangı var mı? Ta ta tam da yine açın da kayıg jangı kılık onu geçe şımın gamo. Ta yine açı kayıg da jangı da na makasız da smok da kan çürezne dı lo çatta çür mü?
1: Nari.
0: Tam da çomu gider tam da açı tamam sanjina da lo çiga lo çiga dı bunu kur da yüzüğü sejinanda. Soyunda andır sejinanda. Namo pena jigmo unça sejeta xonjigdina. Orlan ayinde sejinanda. Ne problemlerin galanka sejinanda darka çaktoyin ki dikin çaktoyin ki jinarmo.
1: Nari.
0: Tidali yonatta da toçkin sonjina da ngi sumbu çaqçiga dida da tüçe dez. Tüçe degenana ani yonatta çigi yüzgür. Yüzünde şunlukların da sokunu da sokuş çıkıran taşçı gibi pekoma da hemen de sokunu ile de agamin zinca yüzün yangıttan ile de girdin gı suzumi da çayının da yüzünün de yongaşıda tanrı atanı da yüzünün gıkşı koyuluk cansı kılamasın Antonyasın da nedir da çoğu da şergesinin sokta şov gıznanı da çoğu gı yüzüktü da dektörü ise
1: gira
0: rangı yüzüktü tanımatı yarıçın otuq gibi Нэг нэг тийч дэг нэг таах чиг нэг соёон дандэр соёон дандэр чи фома юма кашиг даттан фобта шоо нэг соёон дандэр чи петаа тэг жигний та тинэг нэг инвентарийг нэг нэ нэрэ сатан нэ нэрэ сану гжигний нэг то та чоян чиг дэрэн та фобта нэг кк каме шицэни та хоног дэн нэг чи нэг чо нэм дэ чи хийг дари та нэг чо сани дэ са цаг чи томд кэнг нэг томд пас джинада а тэни нэг чо сани гэ зэг килэм нэг сумба посэди тому речь ли он даттан Tachi taas tsum jig pake jig tanga, chak chiga chi dara, somi ke jig zin pake jig tanga. Thoma tachi songa dada, ta titsungi jinsi kina, somi ke nroge jig tanga. Tani nga chi shera tachu, ta nyang rata maatri dali kar tanga, tachu taga jaka jiga shera yung. Thoma chora, anyanga la nga, ta korum ta tsama njogo no. Ta yana thoma ga sim kongni, hajit ta jento njogo mo, gergan gati na maal ta. Thoma ka, ta taka ga jiga jiga jiga sina rasa. Tagi chari wa ka, karan ba gizuni, sharga tata chau gagi ya.
1: Nari ya.
0: Ane, tı, tüçü deyge nana tı onır. Tani, çap bi deyze. 쳇피데그나나 가충 접근을 다 회복 그 짱짱 글셋다나 의조가 주세 문제가 나라 랭고는 주세구나 또 잠들이 맞아 이 카르크라니 되고 뭐 보통 영화 가서나 또 도주가 지난 거 진짜 피데그나나 가충 가르셋군요 다가니 어떤 그 그것도 뭐 지만 주당에 리다던 거가 맞다 또 뭐도 또야 제 주식 또 하고 그 다음에 오늘 학담자 오늘 다와 그 친구는 오늘 듣고 그 저요 그 뜬 챕이들 나타니다 뭐죠 어느 거데 어느 거데다 단 진짜리리가 하나 긁은 거 뭐죠 회록도 채우는 뭐 회록도 특가니 내가 챕이 티티티 나타니다 티는 그 샤노도 맞죠 사탕다 로마티추다 だとんげがんでさたんだとんげがんだとしやがんのにでたこちゃずがてたげんたにちゃたげたじょちゃじょにひすんがにまたたほいろにょんしったんさまじさりたたしょんがたかとんまにまてたんほちゃんのなちゅうぞんくんだなほちゃうくのほちゃすものほちゃすんぼがかいちしゅくんががんかっぱりりだり センデンパチだりたとちょほいろにょんしでいくじだりたかまじてやんしゃがしに
1: та амазон цонжина шайинди чу та хойчанда ньорван жожина реана шайя хойчан ньорджина ренда мойна хойча дамси чура хойчан гоштуле чу дзу чызгини ина джекэн дзунги таниян чу чэсргуна хаманди шайинди хойча дамси ра гоштукни тандани та гергин г нямнён тан релисргун динги тани кадаз га тонтон рена
0: ए लो दामसी त त हम मशीनर क खमे क त त गिरगन थिना त लोक सोसो गो पाछर जाय जांगो देग त थरे ते जा तना इ र जाय जांगो त यो कुमो दा गन जो नाम थोंडों थोमाग थोनों थोमाग नंग रन थोसि गन बाग लोग जुग गन्नम कर क लक्षा जि तना दा खचा मा थोंजिग नि तरे मो ता गिरगन चेंज न मो चोन थोंजि ना दावरे रे गा यानन सिंदि ना गन्नो सिंदि तका गिरगन छु नि मा आंगा त मु ग क ग दा देता का ग Sabzi sepsir na mui kunar mu, nga semjig na muzita, nga chi nyan chukta khabdasi da khoy nukdina ui girgin chukta chukta chukta chukta nga chi noma chu sokuhto na kung kung khoy cha kung kung uhtu ina iga. Ta khoy cha ga nandu no, khoy nukdina ta sunga re tsunga nani sokuh mandi nga chi tsigin ra, yana shnyengig ra, yana sikhtum ra, sanjir jangujina ta ta ti maza tong chiku gu sanjir kukur zidi, shnyengig kukur zidi, sikhtum kukur zidi, tomu gu khoy cha ngutu zidi, tanki izi gunare. Арангра ажай челин жорукка зыман жорукка сой та аранг гергин хомаг сай гергин тенден дизге тиге хоча кынга та гонре тиз тана бачы гергин хомаг кирдионер тиге мине катте тому меттан аранг сонина та хойтын кан чадын дигин жо шиксоре хойтын кан чадын гып батын синотена та сази мантара кыргырын тандаватты хичим намба мазоне игно жатмо мене тому ин кадырым та хойнугдина таси г чуканин анди нянчин тамхазынена де гыргын себе жангутта гөрчишим жиккона рачишим жиккона ачыла заням
1: бойсызны
0: во ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри ри суга нэлк курман ашын гону курда үчүн дукар как чиксеттан аси ардяма чардионор мунда жангу качан гүн жүчө чай жемсе хи болмари ондан та жангу та чай да конугдан үчү тама мала чиксе жетим то йока та жангу ко тон тон тон тон жон да чигни рымы юн нини та чай ди йеги мхирон да там дикна бешена да чай ти ранг аман фергнизна чо те сиг жо йокуни коча то зо ям аси метим но та жангу коча мондир зогран ичти ранга хын тун там кишен
1: та
0: жангу чистига ᱟᱜᱮ ᱪᱩᱛᱚᱨ ᱛᱮᱦᱟᱱᱮ ᱠᱟᱛᱮ ᱦᱟᱢᱟ ᱥᱤᱱᱮᱱᱟ ᱠᱷᱤᱱᱟ ᱡᱟᱝᱜᱩᱭᱱᱟ ᱛᱟ ᱪᱟᱢᱟᱝ ᱥᱩᱠ ᱠᱚᱨᱟ ᱥᱟᱡᱤ ᱠᱟᱭ ᱠᱱᱚᱱᱟ ᱧᱟᱢ ᱟᱢᱟᱝ ᱥᱩᱞ ᱥᱤᱢᱡᱤᱜ ᱥᱮᱱ ᱱᱩᱜᱱᱟ ᱜᱷᱟᱹᱪᱩ ᱪᱟᱣᱱᱟᱝ ᱜᱟᱪᱤᱜᱟ ᱪᱤ ᱡᱤᱱᱟ ᱪᱚᱠᱚᱢᱚ
1: ᱱᱟᱨᱤ
0: ᱛᱤᱜᱟ ᱛᱟ ᱪᱩ ᱡᱮᱨᱢ ᱡᱮᱨᱢ ᱛᱟᱱᱮ 안더름가 나심지 그노 뜻뜻 카카이 마들어서 그노 아저름 기르가르가 야라다 쳇티 이런 게 하마이나라 안 뜻뜻이나 데 크리에이터 어찌나마 첨부스 좀 할까 뭐 뜻장고 레주토인 카즈레
1: 네디디 안금치나 나디고 마르다 아마존 선진아 그렇게 샤인데 회차 담스에 걸 사조치니 기르긴란 데 레주요나 아랑금 히나니 잠반 레주 디한치나 기르긴 따지고 따고나 샤고노 아 회팅 칸 차든 너머니 회찬 요주 대한치니 샤이그 샘컴 땅 템바그 회찬 요주 다낭튼란데 지게 지게 자드니노 영 샤이그 샘컴 땅 관리다노 낭튼 지게 지 샤이그 샘컴 땅 만템바그 너무 그거 회찬한데 뭐니 주랑 히나라데나 대한치니 다 샤이그 지가 쇼당 템바그 그런 거 지다난도 노란도 무준이나 샤이그 다 주란 대시기요 판바요닌도 모르세고 과든 제기링 되는 글 렌슨 디능하다 소마그 회룩 쫄능 제성 쉐고지 너그 제성도 치기 쉐군나 쉐톱 간다즈가 쿠 땡군이난데 소수응이 다니기긴 갑다즈가 망보리 송단 지그터 대런 걸린 친다 그지 저와그는 아마 튼는다 나라 마키는다 너무 응이 타나요 그긴 그지 가습이 군는 너무 간다리오 근지 그때 지 가습라야나 그긴 기샤는 돈이 가짜즈가 통통리 샤리다 아니 그린 친든 지그다 지나
0: 야야 다 가습이 지 크레정 세지메까 다 나라다 따라 먹히고 다른 게라 엄마 법정 식구는 걸음 들인다 그래 근데 탁지 등이야 능능이야 맞아
1: 진짜
0: 아주 영 반스나 같이 혼자든 렌즈는 나신 거 디나나라요 렌즈 지금 이리 오니 드니 마와나 아주 렌즈 나도 그 길긴 잡다 단단시 근근 단단시 통통나 뜨거 갑다시 달링 같은 염탄 배진 좋게 야스니다 간터 주머근데 지금 먹히니 먹히 먹히 지들이 지금 뭐는 게 단 법정에 들어가고 그때 맞도
2: Kibji ngana khsungge dertsi kelyo khsungge dertsi khobri qalangla chabyo khobri qalangna kibji khtamlari yo khobri qalangna kibji khtamlari yo khobri qalangna kibji khtamlari yo khobri qalangna kibji khtamlari yo khobri qalangna kibji khtamlari yo khobri qalangna kibji khtamlari yo khobri qalangna kibji khtamlari yo khobri qalangna kibji khtamlari yo khobri qalangna kibji khtamlari yo khobri qalangna kibji khtamlari yo khobri qalangna kibji khtamlari yo khobri qalangna kibji khtamlari yo khobri qalangna kibji khtamlari yo khobri qalangna kibji khtamlari yo khobri qalangna kibji khtamlari yo khobri qalangna kibji khtamlari yo khobri qalangna kibji khtamlari yo khobri qalangna kibji khtamlari yo khobri qalangna kibji khtamlari yo khobri qalangna kibji khtamlari yo

0: 롱함더라냔 히글메롱 총다 직바디 챔비 와 톰스
1: 소문 워크라 공천제 최철렌천
2: 자치 덴비 년군 족분안바 최남비르크 컴성 다타 최적의 센시능 전반드는 총은 워크를 롱친지 최트 렌첸 해커 메롱시비 렌첸디 최트 렌첸인 통디 최트 렌첸능 데 돈집자지 최트르능비 르제오 라마니 스토줄치바 흐템르 통지임비 남바치 티터셈버 르가스시
3: 다 수치르즈나와 그 쿄아 탐치크라치르즈나 요 라마나라 아 점무스다 아 티기치르즈나 흐픈이나 치르즈나 예디라 늦추 선보니 사게 치르즈나 원비 아니 뜻다 치르즈나와 그 아 뉴르트 안거 이빠게 이즈레스 안거 이비 치르즈나 아니 뜻다블라 치르즈나다 아 가리치 남브르 쳔바 안뜻다비 케근 담바 탐치 그때 치르즈나와 그 아진타 안거 고거스고노 다큰 일 치르즈나와 그 체프르와드레 아 그게 틈목 많이 받으시고는 언뜻들 안녕 그제나 그마 동우 연대라는 줄 비젠지 안녕하라 선바이나 치르즈나 안이 비회레 아 르든 총마 요메트 도트드그스야 이 파티스고노 게니가 치르즈나 아니 비회리 다티 젠 탐치 치르즈나 카슈 고타 탐치 치르즈나 도 빈디 유엔데나 자리 젠디 아 뜻동오리 아 니와는 그 총우 동오라 다 니와는 그 치르나 총우 니와이나 안거이 응허를 마셰버스 아드그치그 카이 칸자나스 아디르스 이파 도메지스 어론진 츠콘데 치르로스 어 안디게 치르즈나 낭튼 치셰코너레드즈나 근데 안 그래이비스 아니 초도 제로 아 제프르다 퍼바 넌다와라 치르즈나 응퍼 마시나 아 롱트므나 초든 메비 치르즈나 와브주지 헤트므나 초고 질데다스 다 인생 그 띠인데 치르즈나 깨치긴이라 나르시나스 아 뜻다비 치르즈나 응츤든 짐브르시나스 다 우치 가능나스 아 우치 카게 치르즈나 칸장디나나스 아드그치 카이 칸장나즈요까 다 우치 치르즈나 카게 푸비 칸아종 디나나스 다 심그르젠치시라 그게 치르나 치그나 심바 루 심바 응아르와 아 너무 우치 치르즈나 시 심부라 응아르무 아자와 땅 동안 너무 펜슨 좋아게 치르즈나 우치티 뜨그뜨 아 다 치르즈나 데모에니 치나 데르크고니 치르즈나 다 우치 뇨르촌에니 시니 아 니케다 치르즈나 우치 르그 치크지그네레 뜨지 Лог чигэгнэтэн дэта чирдэна та та хэвтэ чирдэна тун мэпэр чирсонс. Мэн чи чирдэна си шимбу таас. А нэрму таам чилэ шиндэ таас. Азава тан чава тун а нэму пэнсэм цухаг чирдэна учэ нэлэнэни. А яра си нэ чирдэна лог чигэгнэнэ та хэвтэ чирдэна а та чирдэна тунаг тунаник логсонс. А тун тунаг логсонс. Чи тави гуни тунаг логсонс нэ ани ангхэр ива андэн давала чирдэна ангхэр машина та чирдэна тун тунаг логсонс. Ивэ тэзи чэрсонта Арунзин цхонд чигчэрэрэгус канана юуну гчэрэзна арунзэна чиира чиг цхуу таамчи гэдэ чэрэзна тат таамчи мади чигчэрэ самба тэндэ тэнгэ атму гчэрэзна ани индла чэрэзна анг гогэ тэдэ чэрэзна а кэчи каянг аджук гогэс чи таамчи гэдэ чэрэзна тэгэ каянг аджук гогэс гүнэ нонтэн тэрэ тэни нэнг гэжэнши кай канзан гэгүнэ кэчэна мади виз гэжэн джэн джэн шоу чэрэзна сэмдэра хтук гэжэн джэн Та чизг чирэзнэ тэм ус амлуу тон хийж мара. Учи чирэзнэ нин тэтавла чирэзнэ мангна. А та учи каг канзонна чирэзнэ нэ юуну гэ чирэзнэ чиндра. Та чирэзнэ чиину тэмэ тэ тэ чирэзнэ та арунзэн цух таам чи гэдэм өрөггө гэзнэ ра тамт таав чирэзнэ. Анжин шиг өрөггө гэзнэ. Тэ нэг ч өнгө чирэзнэ кэгэ самнэр автах гэж янд. Тэ нигаш цаарсон дэр. Тэни сэмбаш нөгөөсэн баарэ. Сэди чэпэр чэн чи чэлаан ухаат дэвла. Өрөм хөнө каваа таас. Адерси рочу меджевас рафсын матан дохайс рахкрынды я даван жом зигуну кенди ди котын чиретэдина а кырга чиретэдинан доюн гыс а та ада а зы а чы ру архшара дымуг чиретэдинан доюн аңатын дэмбис гадиви ру чхут чиретэдина чирва

아 닝나 치르즈나와 그 칼라 심바 아 루 치르즈나 응아라와 뜻다와 그 치르즈나 루 초드치르와 디거 지지르 다 우치에 진드 사구노 그 지지르 아 너희는 안아 그 치르즈나 대와 그 루 초드치르와 아 흐심싱 응아라와 너무 그 연든 쟁그 치르 판군지 그거 뜻나 왜름 큰 그 치르즈나 아 루운데 치르즈나 숑네는 알무라 그게 왜름지 우치 가라 왜름세가 가라 왜름 그 치르즈나 루운데 숑네 알무리 아 신발이 다크터 치르즈나 도피 연든 응아라 다콘이 쉐트노트레 아 즈그땅 아자땅 츠땅 루땅 럭샤스 그노 아 너무 그 치르즈나 도이노 응아 그 대와 그 루 신반 디그다 흔트 심싱 응아리스 지우 탐치 제진트 치르즈나 쵸진비 아 버름 그 흔드다 치르즈나 카무즈 그 제르다즈 아 카카토네 너무 그 치르즈나 제르다즈 팀 체크 치르즈나 아더스 시고가 아드스 시고노 케냐 치르즈나 아 치기 치르즈나 와 그 아냠보레 아 스 시고노 케 냠보레 치기나 치르즈나 냠부 좀비 치르즈나 예데 아들 아들 시고노 케 치르즈나 넬랑인 즌지라 스 시고노 아멘랑인 즌지르 아 네튼 좀비 셰피 냠부네 강레이트즈나 아 아멘지 Tendu chungu, adarzi sikunande tamji zuunir. Angwanchi chirtna saa tamji kuz, adriye jowur adribunda chirtna shivtai de tangay. Ta umaga chirtna jamsu chenbuta chirtna shikri ta zoos. Tino nita chirtna qadun jombi hzi vamba kanyay tangzis. Adun jombi chirtna hzi vamba kanyay tangzis. Ta jgini chirtna waka saa tamji la tobi chirtna lhamana matob ziz. Hamana matoba chirtna saa tang lhaman chirtna wara kwenso shungnugu tamji. Shivta chirtna ngwanju kuy chirtna zhongra. Ta manjung gana atira ta chirizna darzi sikunundere dewa shimu chirizna tinang nabandir. O tirtavi chirizna gadun jombi xizi yang chirizna waka tiga aru ra darzi ga chirizna aru gamanchi aru ta yang chirizna chuga mepir jiba. Ta chuga meni zika tanga tanguzi. Shungna ina kirga chirizna thaga darzi sikununda ta chirizna khin tonga xinba ndamu gu chirizna chechi danba ra ngari chirizna ra zinjandir. Onchang takaw chirizna sada sikunundi ga chirizna А, доюна нага девага ору чхот симба тигида чирзна. Хие дэрсэйм чирзна. А, чуа мэни, дэ музыка тан донгэс. Тэта кэнгэрэ тэзна, рахс мас. Кэнгла арыг пэс. А, луха гэ чирзна вакэ, мэргэ лиу гэ чахи кэнгла чирзна арыгнара. Арабты сватэрба. Кэнгла сватэрба зна, ила сватэрба. Арынг гэ инд чирзна цэмбэр шэпи. А, гамас рэ тэзна сдарэс. А, рахс матэнс. Ила арабты сватэрвис. А, Yil tsangun jiga tannu gu chirizna gama sidaatang rukbaas. Sidaatang chirizna lhens jiga tannu rukhen siretizna jow ramana ra. Dutawi kawatang dhennu gu chungangus rahkirindu yi adawan jumzi. Da khanigi warna chirizna mantambi tsikso tang chirizna gawa mekus. Dena da chirizna mantamba mepan jiga da chirizna adawa juyennu gu sivi rukba. Kaga dasirindu chirizna sivi rangzin jenra. Sida gu chirizna doyunu anga gu chirizna А, сван дигида чирзна. Намха гы дава гы чирзна вак. Сысыр гы. А, цорнын дыйын чирзна. Дишигды чирзна вак. Чом тон гы тызн. Рахкын дыйы я даван жом сгун. Та нотыны суу чешеккун рызна. О, сыдан дыйда чирзна дойну аңа гы. А, дыйва пэнсм цуха юг гыс. Та мргы кыңны тыйчан чирзна та вак. А, жэнзан ма. А, анда муз гырыс. Зангын гетан дэнби чирзна. Вэмэ чхуды чирваз гырыс гыну. Тену чонгда дигэ нуга денас та чэрэзна кэргэ вака ичи адгин тамчэ чэрэзна сэтонэм а ичи чэрэзна вака адонгэ и а донга тамчэ чэрэзна хсри гуни чэрэзна вака сэтэмне а тэм узгэрэс тэна дан дэта шиг вака ай цайрэ тэзи шэкуно джим сэндэрэ тэнэ учи янэн гэрджэн шэ дигэ нонэ чэрэзна кунга тунгу цэрэнгэ нэ шэна тунгура нива нига чэрэзна юэндэ нанжин жо парэ сэмбайна чэрэзна шаварэнжин жо парэ жэва ара хкрэс гунунд чирна доюнке деванд чирзна доюнг деванд адава гизгс кэнэр тэн чирзна кваи дава адава чирзна нанжинтэс анди чирзна намха гадава зура чирзна жонг бижги тонг тэзэ а кэргэ чирзна мэлон маги нанатэзэ ола нива кэнтэ амарвай капа жинчи адавандэс чаркэ амарва пэн цухэс адава лана раптэн дэн тэзэ Ta ndanira chirizna charki marawala chukhi jisung ati juyannu ta sungunu tiraniga shikira shikiri. Ta kirga jina suu chirizna khuy izg jenga jenri. Khulu kandiga chirizna jina suu khuy izg jenga jenri. Ta na li jobjipa, thomsin jobjipa chirizna shay tsar sungdari.
주니 오치 치르즈나 리 즐거와 범센 즐거와시 니그 너니 두치세 구거즈나 얼빠가나그스 가진치그 군이치나 라마나그 홍스콘데 치르즈나 강리스다 티메체크 치르즈나 뜨 시코랑 오치즈나 지 하는 만타그 치르즈나 치세그 가맹그 세르시비콜 니그 너니 두치르나 던센 치즈그 너무 괜히시고 그 니그 너니 동우이나 니 너네 너든 치즈그 아니오가 동우이나 치르즈나 강리스 제트르당와 아니와나 치르나 뜨 아멘그 치르나 시티 세월시 바스군우 너무 언니래 뒤에는 그 제우 동우가 너나요 치르나 너한테는 정스가 없이오그 동우 동우이나 치르나 다 원체 치르나 지 하는 많다고 지금아라 메바르니스 선부구의 니 땅누가 지금 마트가 비스 선부 흑마 탐지 그 지금 다 얼바가나스군우 그 선부 다죽고 치르나 노래 아 선부 다 죽고 치르나 노 오빠가 안 한다 치르나 다 땅에 있는 거미 다노

0: Цорнын уушгал гомчин.
1: Цомын уушгал гомчин.
0: Сарангир нямжу.
2: Нямхна ба чинамба демойна. Дэрэнэв чэрцэг датчик би цив жалтан. Жарцэг давжи би цинэрсэм. Уурцэг давжи би цинэрсэм ила за даважэле. Шүни тэнгди хсанжир нямжу лэцэн чэ нантун гна дичвшэле.
3: Шансэм зочтэнэн гэрдүв шидэ. Шаншуу танцам чэ левэр чэ аджандуг сунгюла джефтэн дэвтэнгэ.
2: Хэнжин томра чэмо нямчу чэ фшэртун чунгу шэпи. Эрэс гару читун шангэла шэбэр масэл хэцэг пэлэ.
3: Шанчэ мэнчэнэ джэнэ айун ханхэнгэ дугшэв цанчунгэ. Цохэр чунгчэр дэ сунгэ. Чэмзэг дугшэв ши.
2: Цоргун шанчэн дэ лома вжэчэв дэнтун сэмжэм торжэг ла шэг юлэ. Шуни нантун шэмэр нярху нунгэ.
3: Шансам зочтэнэ. Аранжэл чэ чэнкэм хэвэн дэгчэн чэ цонтэг рэвжэн чэ зочтэн гэлчэн шэгэнэ. Лосым чэ хуэнтэ. Чэчэв хуча Сичэн Пин чэ. Шансам зочтэн чэ нгэгэжу ла мэнтэв ягбо жэгбэ. Вчэх гэл хунгэ гуарджа дэнгтэ. Шансам зочтэн дэгчэн дэ. Нэба чэ цэнгэшэгэ. Шаптэн имбэ. Танцам чэ. Ажамдух жэгэрэ дэнгэ. Чэнкэм дэнжэг чэ сунгэл чэгтэн жэврэвшэгэ чэхсунгэ. Лосым чэ рэнгэ. Дэкэ сосо дэнгэ. Шансам сакэл чэ. Рэчэ нэгэшэн дэнгэ. Цэв шэтэм чэ. Ажэрчэг чэн чэ сунгчунг дэнгэ. Малэг дэнбэ. Чэшчунгэ жэнчунг шэдэ. Пшэнгу шэчэ шэжэдэ. Капшэгэ сор зунгдэ. Пшэнгшу чэ чэнкэм дэнжэг чэ сунгэлэм жугнэр чэ шаптэн дэнгэ. Мэнгэрэ пшэнгсэм зочэн чэ. Гэгэжу на мэнгэнтэв лэжэ кэл чэ. Пшэнжэр цэжэ. Мэмтэл дэ чэчунг дэ пшэнба дэнгэ. Мокэв чэпцэл дэнтэг ямпэр шунгдэ. Чэнкэм чэ пшэнэ. Мопсэл чэ чэлэг сэпшэнэ. Мэнгэрэ нэнсуа шилин гулэ, мэнжэн ланчэ гурчул шэ саав жэшчун дэ, ананггэгэ дэрэм дэл хэвэ. Зочэн чэ дэвэ кэлкунсэ, саанэ дэ коргэр дэнэ, намжэ. Саанэ саацэ жэрчэг жэнчэ лэгсэл чэ дэ. Нэлэ кэлэвэ гуэнэ, шэ тэнгэ жэрчэн рэмжэ шэ бэр маасэлэ. Шэнгэр шухтэн маалэгэ джэгжэв шэва лафтэнэ, дэмзэг шэ цэлэ, джэмжэгсэ дэнгэ. Далэ ломжэг хуэнэ, жэлкун чэ му сая чэгэ дэнэ, бэм чэгэ. Чэгэ тунгаа сэнбэ, шэтэн цэнгэма, цунзэм шэбэрэ, зунэм шэ. Лохсэм чэрэнгэ, вчэ жанчуна вчэлэ чэвжэ сая вжэдэнгэ, бэмжэ, чэвжэлэ тунгчэг сэнбэ, шэнсэм зочэн кэлдэ. Лорэ, вчэлэ чэвжэ, нэштун сэгэм нэрцэлчэ, хуржэнгэ, чэчэрэн жобжэн юлэ. Тарта в зочэн кэлчэ нэгса чабцэлэ, вжачэ жэвчэдэнгэ, жанчуна вдэнчэг сэнба дэнгэ. Пшэнжэр чэнчэ сача вжэшун тэвцэлэ, вжачэ рэвдэнгэ, жанчуна вжэлни сэнэ. Сосура вжачи чэнгни чигдэнгэ чэнгчунг чигсэмдэнгэ. Чигэнэ дэнгэ чэнгчунг дэнжил чэ чэмтэрвшин юлэ. Рэнжэнэн замлэн хтэнгэ тэнгүл чэнтэн гэрцэлэ чэ цап чэхэ чэ Якуб чэ чэхэ инсэнгэ. Тэнгүл чэнтэн гэрвэ саа суууны шэнгсэм сакрдэ чабьюдэ. Шэнгхэр дэнгэ хуапшэнгэ нэпшэнг чийэнэ. Чэчэв шуча Сичэн Пин чэ тумта варсэмдэ. Рэнжэл чэ шэнгшу чэ чэнгэм дэнжэгэ сунгэн зэгчэн ла дамбэр мэгдэ. Шэнгсэм зочэн кэлдэ. Тошиб тэнгмэг нэмьюэ. Кунгэ тэнгүл чэнчэ шугдэн гувчэла хэнүн жабдэ. Шэнсэм суэ чэнкэм зочэн кэлчэн чэн зэштэнла. Гэндэла тэнгсэв тунжэдэ. Рэнжэл чэ чэнкэм дэнжэгдэнэ. Жакэб тобдэн зэштэн тэнгм дэуа юла. Чунхуа мэргэ чэ нэнэнэ жэмтэл пэжэ тэнгэн дэуа юбэ. Шэжэ тэнгшкэб жэгчэнэ пэнжэ гэбжэр нэбэ шажгадла нэ мэбачэ гэнба нэн чифтэнэ. Нэштун нэрсэмнэ дэ тэгбэрэ. Тэнгүл чэнчэ шугдэн гувчэла хэнүн дэнэ. Шэнсэм суэ, чэнкэм зучэнэ зуэнэл дэгэн зэгчэнэ, гэндэл дунгвэ, вжигмэл цунтэ дэнэ. Чэчэв шуча Сичэн Пин чэ, чунхуа мэргэ, нэрэнэ пэжэг дунга дэнэ. Мэргэ чэ, лэгэл жимтэн цухбан зэгбэм тоцэнэ. Шэнсэм зучэн зэгчэнэ, Якуб чэ табжэ гэлчэн дэ, тоорндэг дэнэ. Лоб чэ имэ чэ дэцуф чэрдэ, шэнсэм зучэн чэ, гэгэжу ла мэгтэв чэгэ, жэгэжэ зуэнэм шэгэ шэб дунэ. Чэчэв шуча я, рэчэн нэгэжэн дэнэ. Цэ, шэма сэмэ. Жэрчэг чэнчэ сунгчунг дэнэ, маалэг дэнбэв жэрчунг ла, гэндэлэ намух дунги ба дэнэ. Цунтэг рэнгэвжэн чэ, аянжэл чэнбусмэ, нэхэ үргэ, ягбу яхтэ. Тэнгүл чэ, чэнкэн маалэг бэцэл дэнэ, вданжэг рэнгэвжэнэ чэн юнэ, чэмтур дунги бэ, лэнгвша дэнэ. Чунгун чунгэн дэнгэл хобжэ, Якуба цэнцэн хоблэнгэ, вчэцху дэнэ, чэнкэн хулэвэнэ тобшэл бэ гэргэн чэму. Гучу хуэвшэ гэрэ. Чэчэв шуча Сичэн Пин чэ, шэнсэм сакэл чэ, чэнкэма хачэнэ, нямшин инба дэнэ. Шэнгу шэпчэв шэжэнэ, дэн рэнбэ, лорджэ чэ, лэнгэн шэ инба дэнэ обэ. Шэнсэм зочэн чэ, нгэгжу ла мэгэнтэвэ, гобжэв шэхэвэ. Чэчэв шуча Сичэн Пин чэ, гомжэг варсэм дэ, жэнчун нэнэ нэнчэв дэнэ. 진충 도물 등 플라 판비 지중 더히 등 진금 지중가 사회 접속 즉대 디럽 사회 피행국 쉐집 샤지레 네주자 카프쇼가 사툼 시프르 마슬레 사회 진진 사용 콘도 피요레 평섬 조친 대랑질자 감세 잔춘제 피크 차비요레 제트레 접기바 등 강네 접기바 제시가 접기바 지라미데 아자크브제 평섬 조친 제피 창급 지니 아데크감 텐줄 등 서제잼 텐줄라 흠테네 로스문정아 중앙계 아름집시나 망르고라 털치는 제등아 텐범질레 동업시라 급당데 돈은 남정아 아자 셰브제럭듭시 아마치 크세엔 거줄 리튼 등아 커친 등아 황신 다크셰팅 첨보니제 차슈나 먹은 등아 아마는 부돌음니 타클라마 셰팅가 탄고 탐정제 촌득럼신제 엔질 첨보스마 쇼고 용니빌레 중앙 년층 근가 사는고바 장수 린집셰지레 너나 마치 크세 거주나 먹은 특제 냉쇼인데 진산 죽롱 침모들래 니담나 랑롱 담바베 마치들래 인영아 다른 건 같이 동득 넉침샤 있는 마치 등아 와트가 휘절에 찍 요물제 참리스래 산시 상치나 연 중치라 이촌 중아 영즈라 넉친 럭가르스도 와용 홍급제지래 와트동더나 원치라 가크 치베니 흐르래 다탄 아츠래 멈모 남트 요바니 중아 와트동더 용스설니 정마 산드비 사로스레 나고조 산드비 집자와 진칠메브레 아정크메스레 잡제비 잡직데 레제 덤니 소시징아 케르징 답샤와 드브집제데 선진 사콘자 엔츠미 관니 냠고 냠제 부제옹식급 샤와르 컨드등아 바든 지린등아 탕글립시 탕가 와질데 착비 간수 멘친 종데 능소등아 간수의 냠집시니 타송 나고조 산드비 사클린 득집시 샹친이 제임 겐츠스요비 피지 참칠 사클데 아장도가 고숨 정럭습지니 바든 질린 등아 탕클립 셰탕 첨보니 냠지 노래 강국 니듭시 간수 샹친의 우위 중치래 멘친 종아 능리 등아 자통 주제 주정 주엄바 장리 양급 셰지리 원치래 샹친 월제 겐츠 사클제 피들 지종 셰가 희진에 다탄 아치에 크콘 냠고 냠지 등아 참친 냠줄에 리제 냠팀 지라 건들 당니 지종게 샹차 리리브지나 카습시 바등아 젠컴 지종가 참칠 사등아 멈통사 미프시스레 리제 즉진자 간을 등아 그근을라 카다데 달로라 지리용사 찬슨 토사 조브지레 즉진아 르근줍 쇼고 바등아 저브제 사란 당좀 칠치 등아 쉐브침 칠마 소아 즉치 서바 크지징아 셈지 사플라 르근줍 쇼니 쉐브치 자 리니 당 불제데 쉐브치 리프슈라 아드바섬 예나 젬 토르지레 멍그라 쇼섬 자 아르그니 쉐브치 쾌브 쳔보잉아 뇽지 토르티 딘슴슬 헤오베 먼정월 쉐응국 쉐브치 타제 아르그니 글라친 요지르레 중국 차르글랑 과영 참치나 사르트 셈지 큰가 셈지 바 리쇼 송급 셰지레 호나 사차 긍자 셰브지 송샤기 바등아 셰마 긍득네 지탑비 셰마 임바 셰마 긍득네 지기비 셰마 임바지 데드라 아나클라 예십시니 데라 참비 어동오 등아 캄친 등아 잔 냄즈급 셰비 르스레 입줍시니 아르니 지중가 지자 차층식인 돈기스레 년더드가 제프체 리콩게 아르긴즈 시비에 탕글 셴지레 고급지 셴지가 사브중 진짜 닌샤르 츠웨 아자크 붙다가 사클브체 석글 호마 중고레 냠용 톱중 셰데 요에 상해 냠니 산즈게 종이 체모 좀바 수해 아한 집셰지레 중계 탕글 셴지레 고급지 틀라 점지 첨보정 요레 중계 로스타 담보드나 차르기당 탐비에 답킬라데니 탕글 셴지르자 제스나 르르므니 키스종시 마치 중기 냠용래 캠팡르가 탑송에 일쯤 요스래 평섬 리젠 거두 샤반고 측니 로섬 송롱에 다브르 모아 동업시르가 니다가 피와비자 사야비지 기숑 링그나 능드피스네 카르질라 사바니 터춥시 기피 사클데 장크브 잡제 바등아 피에탕아 제충 던지르에 펠름 몸스 제 제임죽스 송에 외진 거두 사클데 마치 피엔듬 버츠레 치치레 마치게 넙질은 고굴 사클데 쉐콩 참질 등아 쉐통아 자친 로레 촌즈네 니든 쉐트 요레 롱이 자는고 중앙에 산을 따나 니스동 섬칠로를 헵디 샹섬 니제 차클제 너스타 차츠레 우자치 접체 등아 정총아 글라 헵기 바 등아 쉐인지 사치 슈고데 호 헵츠레 우자치 녀니라 헵기 자크바 너글리 등아 사통치 탕고라 쉐인지 고치세 서정아 혼체 입제지레 마침 촌뜩 람진 잡샤와 침보스마 럭번 럭번 니 지스총가 존들랑 할래 카스로 조지게네 Sakil tang argina sosur yinye jindum xieba tang, canrg tang tanbe guanim jishchung tang, anakil gandil tang. Tanggul xie tang jankam malag bichil tang, tanbe rangabjina, tanbe ngang jimturub tang ni. Nishtung nirbdan lorim chontag rangabjin jia, xiawa qinbo simjia, lingan su yirsi cha ni, langdib yunga tang. Nishtung simchil lor, tashul rangabjin jia, jilka topar, kagtag xie gi.
2: Sati tichul nishtung nirchig lo dachig bichi evdan ni. རྒྱལ་ཁབ་ཅི་ ཅུ་ཤེ་ཞོན་པ་ ཁན་ཅིན མིན་སེ་ཁར་ ཆོང་རྒྱ་ཆེན་མོ ཉམ་ཆུ་ཅེ་ ཕྱིར་ཏུང་ ཏོང་གོ་ཤི་པི་ རྩ་ཁ་རུ་ ཆེ་དུང་ ཤང་གལ་ཤི་པར་ མ་སལ་ ཧི་ཅིག་པལ་ ཁན་ཅིན་ཅི་ཕྱེ་ཅིར་ ཏོང་གོ་དང་ རྩ་ཁ་རུ་ བར་མ་ རེལ་ཅིག་ནི་ ལོ་སམ་ཅིན་ཁོར་ཡེ་ཅང་ རྒྱལ་ཁབ་ཉི་ཅིན་ རེལ་ལ་ ཁན་ལི་ཅེ་སབ་ཏ་ཕྱིན་པ་དང་ སོ་ཅིམ་ཛར་ཅིག་ཁན་ལི་ཕ་དང་བོ་ཡེ་ནེ ནང་ནང་གར་དབ་ཇ་པར་ ཅུ་ཤི་ཅིན་པིང་གི་སན་ཅན་ལུ་ཁ་ཤང་ཁ་དང་ཉམ་དང་འཇན་ཟུང་ནང་ནི་ཤུག་ཉི་ཅིན་རེལ་ལིན་ཕེ་ཅི་ཐལ་ཉམ་དང་ཆར་ཅིག་སར་ཨ་གོ་དེ་ཤུག་ཉི་ཅིག་ཆ་ཁུང་སུ་སུ་ཉམ་དེ་ལ་གཅིག་སར་ཨ་ནང་ཡུལ་ ཁན་ཅིན་ཅི་བདན་དོ་ནེ་མང་ཧར་གོ་ལ་ཤུ་ཆབ་སལ་དང་ཁ་ཅུར་ཅི་གཅིར་འཇིར་དུག་ཆེན་པོ་འཇོམ་ཅིན་ཡོ་པེ་རྒྱལ་ཁབ་སོ་སུམ་ཕེ་ཅི་དང་གོ་ལ་ཤུ་རང་མི་ཉོ་ཚུང་ཐ་ཅིན་འཇན་ལུང་ཁན་ཅིན་ཅེམ་ང་དང་འཇོམ་ཅིན་ཡོ་ལེ་ཅུ་ཤི་ཅིན་ཕིང་གི་བདན་དོ་ནེ་ཅེ་དེག་ཉམ་ཉུང་དང་ཐན་དེལ་ཉམ་དེ་ནེ་ཡང་དག་པེ་གདམ་ཁ་ཅིག་ ཁྱི ཕྱད མི དང ཁྱི ཕྱི དང ཁྱི ཕྱི དང ཁྱི ཕྱི དང ཁྱི ཕྱི དང ཁྱི ཕྱི དང ཁྱི ཕྱི དང ཁྱི ཕྱི དང ཁྱི ཕྱི དང ཁྱི ཕྱི དང ཁྱི ཕྱི དང ཁྱི ཕྱི དང ཁྱི ཕྱི དང ཁྱི ཕྱི དང ཁྱི ཕྱི དང ཁྱི ཕྱི དང ཁྱི ཕྱི དང ཁྱི ཕྱི དང ཁྱི ཕྱི དང ཁྱི ཕྱི དང ཁྱི ཕྱི དང ཁྱི ཕྱི དང ཁྱི ཕྱི དང ཁྱི ཕྱི དང ཁྱི ཕྱི དང ཁྱི ཕྱི དང ཁྱི ཕྱི ད